한혜진은 왕샤오하게 어쩌도야 아소지? 젠맥에 알른가도야 알른텔레베다 찻 앞질 쓰는 벌벌 진내 우는 자간의 하루차간이 진열을 걸러 아주 잘 써졌고 황도우도 올려 공청문 어버린 도우도나 오면 대어 어째가도 우는 어째란 덧러 어버린 부의 비용의 우는 허들리기 열거를 쌤벌벌 왕샤화 삼마기 울릉 텔레벳 가르가니 어찌린 운도스인 너의 가르강제 그 월생 여도도 이미 시우면 되건 어찌 어부린 부인의 어찌리간 희나스나바 춤을라 시여우하 젤리깅 훌레가 뜨아우도 공정량 오면 잘드는 이러도 부들 달라도 속도가 刘公正我家的苏建花小花小花你 七等位, 主人特地的那里边本差夫人是准的成绩的有个去做真艰难的真的呢我是到三十多的把卡路的我这里去我们不要人遇到的小花 그틀왕샤화 다시 숙대치가 나야 이흑도도 엔다 기르군 원칙을 틀어흐르고 도매 흘서 어부린 부인동의 흐석치 잘치카르달리은 워치리기 비워드바 흘서 이 모체리 일승괴 응래 신이 무르그 재생가들은 물 워치리 빼지그나 그틀랜 흘제나 미니허네 무르그슨 받들고 발로 미모 모든 하니기 발로 비일승괴 한단 비도 야물 어렸을 때그매나 아야 육도도 호연정 으름 흘린 오시르기 신이 묻고 오시르게 응리 한이 비 미모 사득도 문두고 오시르기 일등외 소도도 자 벌째 신문 흐르니 문도 속되지 배제 호의 호바왕 배나 은 오시르기 흔 묻을기네 방마 다른 장광수는 일벌은 입만 녹스들이 가르가 혜택은님 모두 녹스는 벌은 할근 두심을 쉬차 문인 황산 구하 황도도 힐링하오로 헐 쉬찬 저 길어 구하 황도도는 이르긋니 황산 다흔도스마라 시자한치는 실려들러 불헌시시로 달허제하는 무득수고겠들라 홀레나 따가하째라 도째가 도쪼가 못고에 히 아가리에 그슬럭던데들라 허르걸 벌견을 거들 시자한 알흔은 이르러 한의 엄마 너의 여스기 귀신 것들 한제를 봐주 구황도도 다시 속다 시찬 이럿 구황도도 내 어머 떼어대다라 속들래 회 시찬 아야 역도도 엘다 흘젠비 자망한데 고치르기야 소이 애도도여 무르끈 자버리기 비 선수의 후스나 끝낸 어느 왕샤오하 모대하니게 일듯 이진이 허를쓴 와치리 치 이긋 무시 치 문 무슨 와치란 문 우드라 우리 무연바 힐릭돌돌호 월혼바도 우여이 어룰돌화 치 무둘럭쓴 하나간 미니 월대 이진박벤 어느 해도 더 저문들 뱀이 시 운너런 해늑도시는 무둘주제 쉬 자나도 욱수 흔해 주서 척샘이 운 흐르고 흥은 흐르고 미시소이 햄내 부여란 바 성수쟁했다 아야 흐르긋 내들 이른제나 응읏보다 다른 후 척샘이 아야 또두여 비 햄내 부여 하스더니 문는 오시리 무둘글래 어브린 비 뭐임 무둘제 내내 후렌 벌 밈는 오시리베나 내내 후렌 대태
Үдэш яриа бол мүд мөргжээ гэж би үнэнний уашрыг мэдүүлжээгээд дөшөнөн би чирг өрхөм дөшье үдэн төшмөлөөсөн дөшөн дөшөд эрэдэрэн отогтэй малг чирг жинхтэй малгий жуугаа дөшөнөн чиригий сансын юм бэна. Өнгли хан би үнэн хөдлийг мөссөн байгаар нэ өртөн шон дөр мэдүүлжээ. Хуахандуду лиугунг чонмөнөгийн сансад Бэтболуха агуруай бөгөлдөр толлаада ха-ха шитана. Хомодын ханиэдний чи хар мөтхөйдаа гэнэ. Гэтлээн айяг бийтэр дотарий уачирийн болуул мөтхөй. Мүрүхсэн уачирийн мөдүүлээ мүнгэд нэгой монгху бодолгий бодоад мөдүүлэхсэн юм бээн. Мүнэгийн сонсод дөвдөө хэлгээнэ. Мүр ходлигий мөтхөй бээжээгаад. Шичирүгэн дурлаадаа. Хуэн дөө чамаадуэ сээнтэй үншу. Чи сээний болу үшугар хэрулнийдаа. Ижиндөө мөдүүлжээгаадуэ шамяги. Үгэл хүнэгий үүдэн төшмөл болголээ. Үн үдэр чи ийма болжидоо ши чан. Чи үннөө дилу ежир үрэмдөөр хүрвэлдөө ижин төрий өбдэргон болог ийма хүншу. Мөгөө төлнөөрөн үмсэн дөбөл өвчэсэн шоуэр тээлжаваад. Ижин төрийн гадир уосын төдий хэмээгүй. Сомар аба төлбөй хэмээгүй хэлараа чи шийтгөөд алхий юм бэн. Тамаа дэдл нэг жаахан хүнээсэн.

1: 자자르그지루홍아셔자한도스만라이시탄닐류공청지르말기나르제으글흠은볼거조이이진도령게제라드호거비가레가흑생임빈 응어도또니공청도우동허이전이전 한해제르르그 해를 두고 하늘은 도스멀 쉬 잔돌니 우광식인 도스멀 지르기 발볼 이진옥 월신도도 공청 미니국스는 지르기시에 응제가 더블인 베이비 아월흘렁 허리제 어찌르기 송사도이 우든 저 허지가를 가서는 이진원은 바깥도스 노예라 월신 여태기 읍들룩스는 예리대 공청비 한해때는 흘조배나 아이야 구아황도도 구아황도도 비바도의 쉬잔내 흘룩슨 누기성서 첫두름 힐릉대 방황이 가린 도로의 자락제스는 험군 방황이는 모두 룩슨 노의 와시라를 바가 도심을 룩제 빠트니 떠서는 육지르기 돌게 오늘 화들 엽들리 못과야 가리오이 은노들로 이인벌고 흑선니기 모두 눈들리 은이 얼른 돌돌 흐르글 두 벌고에 우추득은 으흠지르근에 되는 벌벌니 월세기 삼으로 흠벌라 은 예를들은 벌벌 알벌고가 도가 되벌선 너는 연돌니 진소 공청도도 제 가비한테 예루게 해이 쥐잔내 어쩌리게 뭐가 탔라 방마다를 당광 손님이 아소제나 있진넛 도동 헌전 이전 비바는 어쩌리게 아소야 왕샤완의 옷을 엿들글 렘은 돌비에임니 어느 흰옷은 나빠 운도 도체리 너리여 땅광수는 유들 이쯤 너도 해를 절제했나 너도 땅광수는 벌벌 방마다 공정도도 세력이 독벌가가 들긴 삐다 방마다른 그 좁았은 거 훈이 알르구이 조 그 좁아도 봐 우리 방마다른니 수고조를 갔네 월셋 무니 쌓인 장들 훈이 알르 김도살티 한이진 성사도의 흘제나 김도살 봤소 비 얼레도 언두로 젤레기 벌거 우열대 어보군이 흔나치 젤러 책정 것들로 장광순 비 아치조의 아시트거의 그 응어드니 아바갓은 임든
2: 은니에게는 상상
1: 이전은 어쩌리 어떤거의 그룹 졸름 버토에 벌회 은 마등하네 어쩌리 벌불 문너도 웃은 문루들이 열대 벌레 왕샤화 호대 하일리 알레 은바드워서 들어갈지도 기록을 하는 것 은은 벌벌니 들어왔죠 헐도가들에 나와 들어벌리 있던 비바트는 오시링 아쏜 왕샤화 후 열대 벌선 널다네 있던 월신 유들 있던 내일진 월신 낙착모나 정벌 장광순 월띠 낙적도에 우리 더가 나와 들어버리니 유발란 한해전는 내일전 이쯤 해다 그 덕신 노유식 흠버구 내들 우리 덜렁이 애들 헐버쭈 옆나 월띠 눈도 길허무나 월띠 노 낙적 그 덕신이 은느 월띠 한 낙적임이 약 우리 더 들어버리니 저 흠버구 내들에 머리에 성산 공청도도 주세래 해볼려나 이전 언니 우열 때 벌져 흐문어 우리 나체 시트까지 알벌니 더 먹으디전 Мөгөөж хөлөө бөхтлээ хааныж нь хөлжээнэ. Хэл ятан дээр өрөгчлээ дамаа төлөвөөл. Хан дүрдөөн ялтайгаа сур хүүдөөн ялтай атны дээ. Хэл нь нийтвөө болжгэж хаанчин бидөө хэтэй уртагий харамгүй болсон энэ. Өмөгтөөн чи хүжүүж амнаад авжагаад хаанаа надгийн хоорул биш дээ. Өнийгийн сонсоод Well, hang in the door, ha-ha, pang ma darin ee. Shidang unir fena, tomu honigi shidang wei. Tulhidwan gai bada, turdada wei kamiyate hoyen dana urukkir. Undu tegan ordini daagin. Hoyen do bawang te ordini har uchkita han durdik chi sanate yimben herhiz olga. Хэлэн нийт хоочин олтын нахчо хиндөр чи гар хөрөнгөдөг чин өвөрөл дүрм ясг амар тавсан өртөө үлгэр төөд аваад үгүй юм бэ нөмснэ тэл үдэд этлэн чин ижиний өгсөн жиргми тэлдүг атны да агур хөлөнгөндөр бэр дол хот өвний одон толжгт юм гоо хондод үлли үг гонтон тавкын өмн тэн сүгчэн пангма даарне малгин мөсгэд аваадны мөлтгаад авчгт юм гэн тэдэлд авчир тэмлэ малгд балан тэлж Үтгээд тлэн шин ой өмсөнд бол шавар тарай гад уушот нэ толгаа. Чи уур хүнгийн хорл болло. Олфин нахт баавар янган ундусэнд гал хэмнэдэ тэт нэ толгаа. Ор суу хүчинд амгаар давчил гүйл болсон мөр бар хөли үрхэж амар фангмаа даарны чөлөөд үсгэнэ даа бат ябатгали. Пшк фангмаа даар дундуур талаасаа гардах юм. Хасчин гэдэр ой хоёрын талтал үсгэл бөтл халвэнэ тэт хак Бартэг дотром бодчээ. Хүдий дөлгөр ортой юм боё. Мөнийгийн ёс яд хэл өргө толгаж байгаа датмал модын ханы уучир хом мөннөд гарим манай дөөдөө одоо үнөөс